0: 야냥이 디한진이 아마르부 체크 포정나 호우슴자 참압지기세 군온데 가는 거 술 다켄데 니나 바지르 다켈흑사르와 다크브드그니 도모가 남바즈그리 리타나 타가 타가 지나 마트 마트 마트 지나 타가세 군온데 주카리 조코송송 참마게 킬레요크
1: 하나
0: 야 드나 쭈꾸총총 청마거리고 하시안고 좀 아쉽던 요인데 대령은 캐츠가 아니시죠일 킬 동무가 인지다나 소아나 귀 카지진 호충 즉그 나클진 흐시든 즉그 치근리진 즉헬 소아나 귀 카지진 호충 즉그 나클진 흐시든 즉그 치근리진 즉헬 드나 킬가니오 문제나 히크 거킹능나 마치 마충 흐슴거 직진잔스 хэг гэркэнэнэ мэчи мэчун хсэмгэ дихтэлэнэнс чэкэл ри тугчончон цамагэ ян кэндэнига кэкэчтэ мэкэнэ а рэнгэнийн курнауну гэ тугчончон зямбачи кэчи кэкэчэ тотазхи ари нэни би тугчончон цо ди цугэгэнгэ тэнди на чонсипи гэслим цэнян донцэмдэ нинжурэн та тэна тугчончон цамагэ тэнди на чонсипи гэслим цэнэ годюону гэ туми лэхшлинан жагэ ди чони чоки тгинжэргэ чола годюону гэ шилэ типа гарчикэнэ годюону гэ нартымра гарчун рипих гаркунгэнэ годюону гэ на чонсипи ди тэнжэнхи ti han chen ni jin na yang zhu gu chong chong cheng ma ge da ga ka ga nga yang su suo zhe deng jie li da ni na xi zhen ri zhe xi ge zuo da zhi ri de na teng di yin dong zhen ba deng zhong zhe gua pu zhe jin zhong zhen gan ke wa la jie zhe xi nu ru zu yin da ge wa xi lu yin xi qi da ge wa ng zhe ce reng zu nu ren qin a zu lim zhen ji ma ge zhuo ni yang zhe de ge ju yin de na ni ge de mu xi